0: ሺ
1: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስትራ ሞርቴ አሜን። ግሎሪ